ክቡራት ሰማዕትና ሰምዖ ዘለኹም ናይ ኤርትራ ፕሮግራም ብማዕከልነት ሲኤፍሲኣር 90.5 ኤፍኤም ዝመሓላለፍ ናይ ሳስካቱም ኮሚኒቲ ሬድዮ ክቡራት ሰማዕትና እምበኣር መርዓ ኣቶ መሃነት ደበሳይ መድን ምስ ወይዘሪት ትዕግስቲ ብርሃነ ንጁላይ 11/2026 ቀዳም ድሕሪ ቀትሪ ልክዕ ሰዓ 6 ኣብ 141 ጆሴፍ ኣቨኒው ሳስከቱን ኣብ ሳዘርላንድ ሎ ከርሊን ክለብ እዩ። ዓደምትኹም እምበኣር ነፍሲሄር ደበሳይ መድን ምስ በዓልቲ ቤቱ መስቀላ ኣብርሃን ከምኡ እውን ኣቶ ብርሃነ ብወልዋይ ምስ በዓልቲ ቤቱ ወይዘሮ ምነ ዕቕባዝጊ ኣብዚ ኣበባናን ሓጎስናን ምሳና ሓቢርኩም ከተምሲዩ ብክብሪ ንዕድም ይብሉ።